0: ገንዘብ?
1: ሱመን የፖራ ገነያ?
0: ሃ ኖ ዋ
1: ኡጋኖ ድክ ኤክሱልቲም ነሽስ ጎርጃ
0: ዋኩ ማይ ባው አኮ ነን ባይራ ነው አተ ጊዮርደ
1: ኖ መግዶንጋ ታ
0: አያና አኮ ነን ላም ዶናኩ ካረን ኮነ ኮዋን ካ ማይ ሞማ ፓቢሊን ካ ዲኒ
1: ሲጊ ሲጊ ሲጊ መጋዋሰታ